ገሰኝ ብርቱካን በልቼ ሎሚ ሎሚ ገሰኝ አናንተ እንደምን አለህ እኔን ጤና ነሰኝ አናንተ እንደምን አለህ እኔን ጤና ነሰኝ ላሊበላለቱ እንደፈለፈለው ላሊበላለቱ እንደፈለፈለው ወደንዲያነው ተዘታ ልቤን የከፈለው እንዲያነው ተዘታ ልቤን የከፈለው ይሄኛውን ተራራ ያኔ የጋረደው ይሄኛውን ተራራ ያኔ የጋረደው አየት ታያ ካለ ረቦጌ ሄዶ የት ታያ ካለ ረቦጌ ሄዶ ዳግም በተንሳኤው ነፍሰን ዘራበት ዳግም በተንሳኤው ነፍሰን ዘራበት

ደብረ ሊባኖስ አሃን ሰው የገደሉ ወይ ይማራል ወይ ነፍስ አሃን ሰው የገደሉ አሃን ከተማረ ነፍስ አሂ የገደሉ አሃን ደብረ ሊባኖስ አሃን

ብለው ላሊበላ ለቱን እንደፈለፈለው ወደ እንዲያ ነው ትዝታ ልቤን የከፈለው እኔ እንዲያ ነው ትዝታ ልቤን የከፈለው ይሄኛውን ተራራ ያኔ የጋረደው ይሄኛውን ተራራ ያኔ የጋረደው አየት ታያ ካለ ረቆቄ ሄደው አየት ታያ ካሉ ረቆቄ ሄደው ዳግም በትንሣኤው ነፍሰን በዘራበት ዳግም በትንሣኤው ነፍሰን በዘራበት ዘንድሮ ይገኛል አምና በዋለበት ዘንድሮ ይገኛል አምና በዋለበት ዳግም መናና ያገሬ ልጅ እንድህ

ደብረ ሊባኖስ አሃን ሰው የገደሉ ወሂን ይማራሉ ወይ ነፍስ አሃን ሰው የገደሉ አሃን ከተማረ ነፍስ አሂን የገደሉ አሃን ደብረ ሊባኖስ አሃን የገደሉ ወሂን